ባስ ጊዜ ለመፈልጋ ካልሚ አስቲንጂ ቲኬት በሌላ ማቁስ ለረረ ቦርት ሲደረግ ኢምፖርት አንተን ከሰስክቲ ካስክቲ ተክሩት ምንና ታየ እንከ አስቲንጂ ከያ በሰርባ ማለት ምንነት ተከለከ ራማን አስቲንጂ ለመፈልጋ ቲኬት በሌላ ተአማን ታሩ ከሰስክቲ ለኔ ለምሳማን ከሌ ተራታ ታሩ ከ ኢሳነ ሰርባ